የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት ፍራንቸስኮስን፣ የቅድስት መንበርን፣ የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ ነሐሴ 12 2018 ዓመተ ምህረት ስርጭታችን አሁን ጀመረ። የዕለቱ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ሁለት ህዝቦችና ሁለት መንግስታት የሚለው የርዕሳነ ሊቃነ ጳጳሳትና የቅድስት መንበር የረጅም ጊዜ የመፍትሄ አቋም የማይናወጥ መሆኑ መገለጹን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ካሪታስ ኢንዶኔዥያ በፍሎሬንስ ደሴት ለደረሰው የመሬት መንቀጥቀጥ አደጋ ምላሽ ለመስጠት እንቅስቃሴ መጀመሩን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የመመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሁለት ህዝቦችና ሁለት መንግስታት የሚለው የርዕሳነ ሊቃነ ጳጳሳትና የቅድስት መንበር የረጅም ጊዜ አቋም የማይናወጥ መሆኑ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ናሲ 10 2018 ዓመተ ምህረት በካስቴል ጋንዶልፎ ከምእመናን ጋር ሆነው የመልአከ እግዚአብሔር ጸሎት ባቀረቡበት ወቅት ባደረጉት ንግግር ለእስራኤልና ለፍልስጤም ፍትሐዊና ዘላቂ ሰላም ብቸኛው መንገድ ሁለት ህዝቦችና ሁለት መንግስታት የሚለውን የርዕሰ ሊቃነ ጳጳሳትና የቅድስት መንበር የረጅም ጊዜ የመፍትሄ ሐሳብ በማስታወስ ለመካከለኛው ምስራቅ ጥሪ አቀርበዋል። ሁለት መንግስታት የሚለው የመፍትሄ ሐሳብ በእስራኤልና በፍልስጤም መካከል ሰላምን ለማውረድ ብቸኛው መንገድ ሆኖ ቆይቷል። ርዕሳነ ሊቃነ ጳጳሳት ቢተካኩም እንደ ጎርጎሮሳውያኑ ከጥቅምት 7 2023 ዓመተ ምህረት ጀምሮ በመካከለኛው ምስራቅ አመጽና መለያየት በከፍተኛ ሁኔታ እየተባባሰ መጥቷል። ሆኖም ለ80 ዓመታት ያህል የቅድስት መንበር ዲፕሎማሲያዊ አቋም የማይናወጥ ሆኖ ቆይቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካስቴል ጋንዶልፎ ከምእመናን ጋር ሆነው የመልአከ እግዚአብሔር ጸሎት ባቀረቡበት ወቅት ባደረጉት ንግግር ሁለት መንግስታት የሚለው ፍትህንና ዘላቂ ሰላምን ማረጋገጥ የሚችል ብቸኛ የመፍትሄ ሐሳብ ነው ብለዋል። ይህን ሐሳብ የእስራኤል መንግሥት ውድቅ ቢያደርገውም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ላለፉት 10 ዓመታት ጸንቶ የቆየውን ይህንን የቅድስት መንበር ታሪካዊ አቋም በድጋሚ የሚያረጋግጡ የቅርብ ጊዜ ሐዋርያዊ መሪ ናቸው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካስቴል ጋንዶልፎ ባደረጉት ንግግር በዌስት ባንክ በፍልስጤማውያን ላይ የደረሰውን በደልና ጥቃት ካወገዙ በኋላ ዓለም አቀፉ ማኅበረሰብ እንደ ጎርጎሮሳውያኑ በ1947 ዓመተ ምሕረት በተካሄደው የተባበሩት መንግሥታት ጠቅላላ ጉባኤ ላይ ለመጀመሪያ ጊዜ የቀረበው ሁለት መንግሥታት የሚለውን የመፍትሄ ሐሳብ እውን በማድረግ ፍትሐዊና ዘላቂ ሰላምን ለማምጣት እንዲነሳሳ እጠይቃለሁ ሲሉ ተናግረዋል። እንደ ጎርጎሮሳውያኑ በ1947 ዓመተ ምህረት የኢየሩሳሌምን ቅዱስ ስፍራዎች ዓለም አቀፍ ለማድረግ ጥሪ ከቀረበበት ጊዜ ጀምሮ ሁለት መንግስታት የሚለው የመፍትሄ ሐሳብ እንደ ጎርጎሮሳውያኑ ከ1980ዎቹ ጀምሮ ቅድስት መንበር በእስራኤልና በፍልስጤም ግጭት ላይ ለነበራት ዲፕሎማሲያዊ አቋም ጽኑ መሠረት ሆኖ ቆይቷል። ይህ አቋም በተደጋጋሚ ለሚከሰቱ ግጭቶች በሚሰጡ ስሜታዊ ምላሾች ላይ የተቀረጸ ሳይሆን በታሪክ ውስጥ በጥብቅ የተመሠረተና በተከታታይ ርዕሳነ ሊቃነ ጳጳሳት የተጠናከረ እንደሆነ ታውቋል። የቀድሞው ርዕሰ ሊቃነ ጳጳሳት ፒዮስ 12ኛ እንደ ጎርጎሮሳውያኑ በ1948 ዓመተ ምህረት በርካታ እንክብካቤዎች በሚለው ሐዋርያዊ መልእክታቸው እያንዳንዱ ወገን ግጭትን በተመለከተ ሕሊናውን ደህንነት የሚያረጋግጥና እንደዚሁም ለመንፈሳዊና ቁሳዊ ደህንነት ምቹ የሆኑ የሕይወት ሥነ ምግባራዊና አካላዊ ሁኔታዎች ምላሽ እንዲሰጥ ጥሪ ማቅረባቸው ይታወሳል። ርዕሰ ሊቃነ ጳጳሳት ፒዮስ 12ኛ እንደ ጎርጎሮሳውያኑ በ1949 ዓመተ ምህረት ባወጡት የቤዛችን መከራ የተሰኘው ቀጣይ ሐዋርያዊ መልእክታቸው ከአዳኛችን ኢየሱስ ክርስቶስ ሕይወት ጋር የተያያዙት ቅዱስ ቦታዎች የጦርነት ውድመት ሊደርስባቸው እንደሚችል በማሰብ ምእመናን ሕጋዊ መንገዶችን በሙሉ በመጠቀም የዓለም መሪዎች ለኢየሩሳሌምና አካባቢዋ ሕጋዊ ሥልጣን እንዲሰጡ ማሳመን እንደሚገባ አሳስበው፣ ይህም ሰላም ወዳድ አገራት በተባበረ ጥረት በቂ ዋስትና ሊሰጧቸው እንደሚችሉ ተናግረዋል። እንደ ጎርጎሮሳውያኑ በ1964 ዓመተ ምህረት ወደ ቅድስት ምድር የተጓዙት የመጀመሪያው ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ 6ኛ በ1967 ዓመተ ምህረት በተካሄደው የስድስት ቀናት ጦርነት ዋዜማ የፍልስጤም ሕዝብን ሕጋዊ መብቶች በግልጽ ተናግረው ጉዳዩን ከሰብአዊ አደጋነት ወደ መሠረታዊ የፖለቲካ ጥያቄነት መቀየራቸው ይታወሳል። በወቅቱ የተባበሩት መንግስታት ዋና ጸሐፊ ለነበሩት ዩታንት በላኩት መልእክት ኢየሩሳሌም በተለይም በቅድስናዋ ምክንያት ለሁሉም ክፍትና የማትደፈር ከተማ እንድትባል፣ ከወታደራዊ ሥራዎች ነፃ እንድትሆንና ከጦርነት መዘዞች መታደጓን ለማረጋገጥ ጥረት እንዲደረግ በማለት በመላው የክርስትና ዓለም ስም ጥሪ አቅርበዋል። ይሁን እንጂ ፍልስጤማውያን ነፃ አገር የመሆን መብታቸውን እንዲጠይቁ የመጀመሪያው ወሳኝ ተነሳሽነት የመጣው ከርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ሲሆን እንደዚሁም የእስራኤልን በደህንነት የመኖር መብቷን አረጋግጠዋል። ይህ ሁለትዮሽ ጥሪ እንደ ጎርጎሮሳውያኑ በ1984 ዓመተ ምህረት ይፋ ባደረጉት የቤዛነት ዓመት በተሰኘ ሐዋርያዊ መልእክት ላይ ተገልጿል። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በመልእክታቸው በእስራኤል ግዛት ውስጥ ለሚኖሩና በዚያች ምድር ታሪካቸውንና እምነታቸውን በእንደዚህ አይነት ውድ ምስክርነቶች ለሚጠብቁ የአይሁድ ሕዝቦች የሚፈለገውን ደህንነትና ለእያንዳንዱ አገርና ለእያንዳንዱ ማኅበረሰብ የሕይወት ሁኔታና የእድገት መብት የሆነውን ተገቢ ሰላም መጠየቅ አለብን ብለዋል። በዚያች ምድር ታሪካዊ መሠረታቸውን የሚያገኙትና ለብዙ 10 ዓመታት ተበታትኖ የቆየው የፍልስጤም ሕዝብ እንደገና የትውልድ አገሩን የማግኘትና ከሌሎች አካባቢ ሕዝቦች ጋር በሰላምና በመረጋጋት የመኖር ተፈጥሯዊ መብት አላቸው ሲሉ አክለዋል። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በ2000 ዓመተ ምህረት በቅድስ ምድር ሐዋርያዊ ጉብኝት ባደረጉበት ወቅት የመጀመሪያው ሳይሆኑ በአስፈላጊነቱ የተነሳ ታሪካዊ ተብሎ የተመሰከረለትን ተመሳሳይ መልእክት ደግመዋል። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ከ9 ዓመታት በኋላ ማለትም እንደ ጎርጎሮሳውያኑ በግንቦት ወር 2009 ዓመተ ምህረት ወደ ቅድስት አገር በመጓዝ በጦርነት የተጎዳችውን የኢየሱስ ክርስቶስ የትውልድ ምድር ጎብኝተዋል። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የቀደመውን ፈለግ በመከተል ሁለት መንግሥታት የሚለው የመፍትሄ ሐሳብ የምኞት ራእይ ሳይሆን የአመፅን ሽክርክሪት ለማስቆምና የክልሉን የወደፊት ዕጣ ፈንታ ለማረጋገጥ አስፈላጊ ቅድመ ሁኔታ መሆኑን አጽንኦት ሰጥተዋል። ቅድስት መንበር ሕዝባችሁ በአባቶቻችሁ ምድር ከጎረቤቶቿ ጋር ደህንነቱ የተጠበቀና በሰላም አብሮ የሚኖር በዓለም አቀፍ ደረጃ በሚታወቁ ድንበሮች ውስጥ ሉዓላዊ የፍልስጤም አገር የመሆን መብታቸውን ትደግፋለች ሲሉ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ተናግረዋል። ፍልስጤማውያን የተስፋ ነበልባል ሕያው ሆኖ እንዲቀጥል የእስራኤላውያንን ሆነ የፍልስጤማውያንን የሰላምና የመረጋጋት ትክክለኛ ምኞት ለማሳካት መንገድ እንደሚገኝ ተስፋ እንዲያደርጉ አሳስበዋል። ይህ ታሪካዊ ቅርስ አሁን በርዕሰ ሊቃነ ጳጳሳት ሊዮ 14ኛ እጅ ውስጥ የሚገኝና ከመጀመሪያውም ጀምሮ ሁለት መንግሥታት የሚለውን ዓለም አቀፍ የክርክር ማዕቀፍ ማዕከል አድርገውታል። በተለይ ከኢስታንቡል ወደ ቤይሩት ባደረጉት ሐዋርያዊ ጉዞ ወቅት ባደረጉት ንግግር ቅድስት መንበር ለብዙ ዓመታት ሁለት መንግሥታት የሚለውን የመፍትሄ ሐሳብ በይፋ ደግፋለች ብለው፣ በአሁኑ ጊዜ እስራኤል ይህንን መፍትሄ እንደማትቀበል ሁላችንም ብናውቅ፣ ነገር ግን ሊያቀራርብ የሚችል ብቸኛው መፍትሄ እንደሆነና ለማያቋርጥ ግጭት መፍትሄ እንደሆነ እንረዳለን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ በጥር 9/2026 ዓመተ ምህረት ለዲፕሎማሲያዊ አካላት ባደረጉት ንግግር በተለይ ሁለት መንግሥታት የሚለው የመፍትሄ ሐሳብ የሁለቱም ሕዝቦች ሕጋዊ ምኞቶችን ለማሟላት ተቋማዊ አመለካከት ሆኖ ይቀጥላል በማለት ይህን አቋም በድጋሚ ገልጸውታል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛና የቀድሞዎቹ ርዕሳነ ሊቃነ ጳጳሳት አቤቱታዎች አሁንም ምላሽ እየጠበቁ ናቸው። ጦርነቱም ሕዝቦችን ማውደም ቀጥሏል። ወደ ሰላም የሚወስደው መንገድ እየጨመረ የመጣ ደመና ይመስላል። ሆኖም ለርዕሰ ሊቃነ ጳጳሳት ሊዮ 14ኛና ለቅድስት መንበር የፖለቲካ አመለካከትና የሰብአዊነት አሳዛኝ ሁኔታ መፍትሄውን የሚያፈርሱ አይደሉም። በተቃራኒው ምን ያህል አጣዳፊ እንደሆነ ያሳያሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዓለም አቀፉ ማኅበረሰብ ኃላፊነቱን እንዲወስድ ጥሪ በማቅረብ አጣዳፊነቱንም አጉልተው ገልጸውታል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ካሪታስ ኢንዶኔዥያ በፍሎሬስ ደሴት ለደረሰው የመሬት መንቀጥቀጥ አደጋ ምላሽ ለመስጠት እንቅስቃሴ መጀመሩ ተነገረ። ዘገባውን ዘላለም አይሉ አዘጋጅቶታል፣ እንደሚከተለው ያቀርበዋል።
1: በኢንዶኔዥያ ፍሎሬስ ደሴት አቅራቢያ ቅዳሜ ነሐሴ 9 ቀን 2018 ዓ ም በሬክተር ስኬል 7.7 ማግኒቲዩድ የሆነ እጅግ ኃይለኛ የመሬት መንቀጥቀጥ መከሰቱን ተከትሎ የካቶሊክ እርዳታ ኤጀንሲ የሆነው ካሪታስ ኢንዶኔዥያ በአደጋው የተጎዱ ሰዎችን ለመርዳት ከመላ ሀገሪቱ የእርዳታ ግብዓቶችን ማሰባሰብ መጀመሩ ተነግሯል። በኢንዶኔዥያ በደረሰው የመሬት መንቀጥቀጥ አደጋ እስካሁን ባለው መረጃ መሰረት ቢያንስ 53 ሰዎች ሕይወታቸውን ያጡ ሲሆን ከ135 በላይ ሰዎች ደግሞ መቁሰላቸው ተገልጿል። የአሜሪካ የጂኦሎጂካል ሰርቬይ እንዳስታወቀው ቅዳሜ ዕለት የተከሰተው የመሬት መንቀጥቀጥ በምስራቅ ኑሳ ቴንጋራ ግዛት ከምትገኘው ኤንዴ ከተማ በስተሰሜን ምዕራብ 68 ኪሎ ሜትር ርቀት ላይ እንደሆነ የገለጸ ሲሆን ይህንን ተከትሎ በዚህ አደጋ የተጎዱ ሰዎችን ለመርዳት የካቶሊክ ቤተ ክርስቲያን የተራድኦ ተቋም የሆነው ካሪታስ ኢንዶኔዥያ በሀገሪቱ የሚገኙ የካቶሊክ ቤተ ክርስቲያን ሀገር ስብከቶች ውስጥ የሚገኙ የሰብአዊ እርዳታ ትስስሮችን የማስተባበር ስራዎችን መጀመሩ ተነግሯል። የምስራቅ ኑሳ ቴንጋራ ፖሊስ ጽህፈት ቤት እንዳስታወቀው የመሬት መንቀጥቀጥ አደጋው ከፍተኛ ውድመት ማድረሱንና ሕንፃዎችን ማፍረሱን ገልጾ በከተሞችና በገጠራማ አካባቢዎች የተከሰተው የመብራት መቋረጥ የመረጃ ፍሰቱን ማስተጓጎሉን እንዲሁም የፍለጋና የአደጋ ማዳን ስራውን አስቸጋሪ ማድረጉን ገልጿል። ብሔራዊ የአደጋ ስጋት አመራር ኤጀንሲ በናይ ጌኮ መንደር የሚኖሩ ወደ 2000 የሚጠጉ ነዋሪዎች መፈናቀላቸውን፣ 38 ሰዎች መሞታቸውንና በተለያዩ መኖሪያ ቤቶች፣ መጋዘኖችና የመንግሥት ተቋማት ላይ ውድመት መድረሱን ያስታወቀ ሲሆን የኢንዶኔዥያ ሜትሮሎጂ ክሊማቶሎጂ እና ጂኦፊዚክስ ኤጀንሲ በበኩሉ በሱናሚ ስጋት ምክንያት ነዋሪዎች ከባህር ዳርቻዎችና ከወንዞች አቅራቢያ እንዲርቁና ወደ ከፍተኛ ቦታዎች እንዲሸሹ ማስጠንቀቂያ ሰጥቶ የነበረ ቢሆንም በኋላ ላይ ማስጠንቀቂያው መነሳቱና ስለ ጉዳቶቹ፣ ስለተፈናቀሉ ሰዎችና ስለተጎዱ ቤቶች ይፋዊና የተጠናከረ መረጃ ለማግኘት አሁንም እየተጣራ መሆኑም ተነግሯል። ይህንን ተከትሎ ካሪታስ ኢንዶኔዥያ በመላው ቤተክርስቲያን የሚከናወን የአደጋ ጊዜ ምላሽ እርምጃዎችን ያስጀመረ ሲሆን ከሩቴንግ፣ ላቡዋን ባጆ፣ ኩፓንግ፣ ማውሜሬ እንዲሁም ኤንዴን አገር ስብከት ጋር በመተባበር ስለ አደጋው ሁኔታ ለመከታተልና በየአካባቢያቸው ያለውን ተጽዕኖ ለመገምገም ጥረት እያደረገ መሆኑም ተገልጿል። ካሪታስ ኢንዶኔዥያ በኢንዶኔዥያ የሚገኘው የካቶሊክ ቤተክርስቲያን የሰብአዊ ስራዎች ኃላፊነት ስር በሚገኘው በምስራቅ ኑሳ ቴንጋራ ለተከሰተው የመሬት መንቀጥቀጥ አደጋ አፋጣኝ ምላሽ እየሰጠ መሆኑ የተናገሩት የካሪታስ ኢንዶኔዥያ ዋና ዳይሬክተር አባ ፍሬዲ ራንቴ ታሩክ ካሪታስ ኢንዶኔዥያ ፈጣን ምላሽ መስጠት መቻሉን ለማረጋገጥ ከሀገረ ስብከት ካሪታስ ቡድኖችና ከማህበራዊ ልማት ኮሚሽን ጋር በትብብር እየሰራ እንደሚገኝ አስረድተዋል። አደጋው ከተከሰተበት ጊዜ ጀምሮ በመሬት መንቀጥቀጡ ለተጎዱ ሰዎች እርዳታ መስጠትንና ከቦታ የማስወጣት ጥረቶችን መደገፍን ጨምሮ በእያንዳንዱ ሀገረ ስብከት ውስጥ የሚገኙ በጎ ፈቃደኞችንና የካሪታስ ቡድኖችን የማሰባሰብ ስራ መጀመሩን የገለጹት ዳይሬክተሩ የድጋፍ ስራው የሚከናወነው አንድ ቤተ ክርስቲያን አንድ ምላሽ በሚለው መርህ መሰረት መሆኑንና የካቶሊክ ቤተ ክርስቲያን የተለያዩ ክፍሎችን በወንድማማችነትና በአንድነት መንፈስ በጋራ ለመስራት አንድ ላይ በማሰባሰብ መሆኑን ገልጸዋል። አባ ፍሬዲ አክለውም ካሪታስ ኢንዶኔዥያ ለሰብአዊ ቀውሱ በፍጥነትና በብቃት ምላሽ ለመስጠት እንዲቻል የቤተ ክርስቲያኒቱን ክፍሎች በሙሉ በጋራ እንዲሰሩ፣ የተቀናጀ አቅም እንዲፈጥሩና እርስ በእርስ እንዲደጋገፉ እያስተባበረ መሆኑን ጠቁመዋል። በተጎዱ ሀገረ ስብከቶች ውስጥ የሚገኙ የአካባቢው አብያተ ክርስቲያናት በብፁዓን ጳጳሶቻቸው ድጋፍ በአደጋ ጊዜ ምላሽ ውስጥ ንቁ ሚና እንዲጫወቱ የተበረታቱ ሲሆን ካሪታስ ሁኔታውን አስመልክቶ ባወጣው ሪፖርት መሰረት አጥቢያ ቤተ ክርስቲያናት ጉዳዩን በሀገረ ስብከት ደረጃ ሪፖርት ከማድረጋቸው በፊት በአካባቢያቸው በመቀናጀት በአደጋው ስለደረሰው ጉዳት መረጃ እንዲያሰባስቡ መጠየቃቸው ተገልጿል። ለአብነትም ካሪታስ ሩቴንግ በአካባቢው ከሚገኙ ክልላዊ አጠቃላይ ሆስፒታል ውስጥ የነበሩ ታካሚዎችን አስቀድሞ ማስወጣቱን እንዲሁም ከዋናው የመሬት መንቀጥቀጥ አደጋ በኋላ ሊከሰቱ ከሚችሉ ተከታይ ጉዳዮችና በሆስፒታሉ ሕንፃዎች ላይ ሊደርስ ከሚችለው ጉዳት ለመከላከል ለታካሚዎች የአደጋ ጊዜ ድንኳኖችን ማዘጋጀቱ ተገልጿል። ከዚህም በተጨማሪ ካሪታስ ኢንዶኔዥያ የካሪና የአደጋ ጊዜ ምላሽ ትስስሩ ማህበራዊ መገናኛ የሆነውን የዋትሳፕ ቡድኑን በማስተባበር በካሪታስ ኔትወርክ መካከል የመረጃ መጋራትና የአደጋ ጊዜ ማስተባበሪያ ማዕከል አድርጎ መንቀሳቀሱም ተነግሯል። ካሪታስ ኢንዶኔዥያ በምስራቃዊ ቴንጋራ ውስጥ ከሚገኙ ሀገር ስብከቶች ጋር በመተባበር የአደጋ ጊዜ ምላሹን በአገር አቀፍ የካሪታስ ኢንዶኔዥያ ትስስር አማካኝነት ተግባራዊ ለማድረግ መወሰኑ እንዲሁም ብሔራዊ አስቸኳይ ጊዜ ምላሽ የአብሮነት ፈንድንና የአደጋ ጊዜ ድጋፍ ሰጪ ቡድኖችን ማንቀሳቀሱ ተገልጿል። በካሪታስ ትስስር የተደረገው የመጀመሪያ ደረጃ ግምገማ ከአደጋ ቀጠና የማስወጣትና የደህንነት ድጋፍ፣ ንጹህ ውሃ፣ ለመመገብ ዝግጁ የሆነ ምግብ፣ መጠለያና የንጽህና መጠበቂያ ቁሳቁሶችን እንዲሁም የአስቸኳይ ጊዜ የጤና አገልግሎቶች ብሎም ሕፃናት፣ አረጋውያንና ነፍሰ ጡር የሚያጠቡ እናቶች፣ አካል ጉዳተኞችና መደበኛ መድኃኒት የሚያስፈልጋቸው ሰዎች ለመሳሰሉ ተጋላጭ ቡድኖች የሚደረግ ድጋፍ ጨምሮ በርካታ አስቸኳይ ፍላጎቶች መኖራቸውን ይፋ አድርጓል። ካሪታስ በተለይም የመሬት መንቀጥቀጥ አደጋው በቀጠለበትና የተሳሳተ መረጃ ለተጎዱ ማህበረሰቦች ተጨማሪ አደጋዎችን ሊፈጥር እንደሚችል በሚታወቅበት በአሁኑ ወቅት እስከ ቁምስናዎች ደረጃ ድረስ የሚዘልቅ አስተማማኝ መረጃና ቅንጅት አስፈላጊነት ላይ አጽንኦት የሰጠ ሲሆን አባ ፍሬዲ ይህንን አስመልክቶ እንደተናገሩት የቤተ ክርስቲያኒቷ ምላሽ እንደ ተቋም በካሪታስ ብቻ የተወሰነ ሳይሆን መላውን የቤተ ክርስቲያን ማህበረሰብ የሚያካትት መሆኑን አጽንኦት ሰጥተው ገልጸዋል። ይህ በመሆኑም ምክንያት አንድ ቤተ ክርስቲያን አንድ ምላሽ የሚለው መርህ የካቶሊክ ቤተ ክርስቲያን ለሰብአዊ ቀውሶች የምትሰጠው ምላሽ የሚመራ መንፈስ እንዲሆነ መምጣቱ የተነገረ ሲሆን በዚህም አግባብ ሀገረ ስብከቶች፣ ቁምስናዎች፣ የካሪታስ ቡድኖች፣ በጎ ፈቃደኞችና ሌሎች የቤተ ክርስቲያኒቱ ክፍሎች እርዳታ በተቻለ ፍጥነት የሚያስፈልጋቸው ሰዎች ጋር እንዲደርስ በጋራ እየሰሩ መሆኑም ተገልጿል። የአካባቢው ሁኔታዎች ተለዋዋጭ ሆነው በቀጠሉበት እንዲሁም ከመንግስት አካላትና ከካሪታስ ትስስሮች ፈጣን የሆኑ ግምገማዎች ብሎም ኦፊሴላዊ መረጃዎች በሚወጡበት በአሁኑ ወቅት ካሪታስ ኢንዶኔዥያ ትክክለኛ የሆኑ መረጃዎችን በጊዜ ማቅረቡን ይቀጥላል ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ነሐሴ 12 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
2: የካቶሊክ ቤተ ክርስቲያን ማህበራዊ አስተምህሮ
3: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዝግጅታችን ሰብአዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት የፍትህና የሰላም ጳጳሳዊ ጉባኤ የቤተክርስቲያን ማህበራዊ ትምህርት ስብስብ ከሚለው መጽሐፍ ከአንቀጽ 388 ጀምሮ የሰፈረውን አስተምሮ ወደናንተ አድማጮቻችን እንደሚከተለው እናቀርባለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን። ሰብአዊ መብቶችን ማስከበርና ማዳበር። ሰው የፖለቲካ ማህበረሰብ መሰረትና አላማ ነው ከተባለ በመጀመሪያ ደረጃ መሰረታዊና የማይገሰሱ ሰብአዊ መብቶችን በማስከበርና በማስፋፋት ሰብአዊ ክብርን ለማወቅና ለማክበር መስራትን ይጠይቃል። በዘመናችን የጋራ ጥቅም በዋናነት የሚረጋገጠው የግል መብቶችና ግዴታዎች ሲከበሩ ነው። የሰው ልጅ መብቶችና ግዴታዎች የፖለቲካ ማህበረሰብን ከመገንባት የሚበልጡ ዋና ዋና ግብረገባዊና ህጋዊ ጥያቄዎችን ያካተቱ ናቸው። እነዚህ ጥያቄዎች መደበኛ ህግ የተመሰረተበትንና በፖለቲካ ማህበረሰብ ችላ ሊባል የማይችለውን ተጨባጭ መመዘኛ ያዙ ናቸው። ምክንያቱም ከህልውና ሆነ ከመጨረሻ ዓላማ አኳያ ሲታይ ሰው ከፖለቲካ ማህበረሰብ ይቀድማል። መደበኛ ህግም ቢሆን መሰረታዊ ሰብአዊ ፍላጎቶች መሟላታቸውን ማረጋገጥ ይኖርበታል። የፖለቲካ ማህበረሰብ የጋራ ጥቅምን የሚያራምዱ ዜጎች ሰብአዊ መብቶቻቸውን በእውነት እንዲጠቀሙና ተዛማጅ ግዴታዎቻቸውን እንዲወጡ የሚያስችላቸውን ሰብአዊ አካባቢ ሲፈጥር ነው። ከተመክሮ እንደተማርነው እነዚህ ባለስልጣናት ኢኮኖሚያዊ፣ ፖለቲካዊና ባህላዊ ጉዳዮችን በተመለከተ ተገቢ እርምጃ ካልወሰዱ በቀር በተለይ በዘመናዊ ዓለም መካከል ያለው መበላለጥ ይበልጥ እየሰፋ ይሄዳል። ከዚህም የተነሳ ሰብአዊ መብቶች ውጤታማ አይሆኑም፣ የተቀመጡ ግዴታዎችንም መወጣት አይችልም። የጋራ ጥቅምን ሙሉ ለሙሉ ለመቀዳጀት እንደ የፖለቲካ ማህበረሰብ ሰብአዊ መብቶችን የሚያስጠብቅና የሚያስፋፋ ድርብና ተደጋጋፊ እርምጃ መውሰድ ይጠበቅበታል። መብቶቻቸው በተለያየ ሁኔታ ስለተጠበቀላቸው ልዩ ጥቅም የሚያገኙ አንዳንድ ግለሰቦችና ማህበራዊ ቡድኖች መኖር የለባቸውም። መንግስታትም እነዚህን መብቶች ለማስጠበቅ ሲሉ የሰብአዊ መብቶችን አገላለጽና አጠቃቀም ማስተጓጎል በፍጹም የለባቸውም። አመርሃ በህዝባዊ ወዳጅነት ላይ የተመሰረተ ማህበራዊ ህይወት። የህዝባዊና ፖለቲካዊ ህይወት መሰረታዊ ትርጉም ከግለሰብ መብቶችና ግዴታዎች አይመነጭም። በህብረተሰብ ውስጥ ያለው ህይወት በሙላት ሊታወቅ የሚችለው በህዝባዊ ወዳጅነትና በወንድማማችነት ላይ ሲመሰረት ብቻ ነው። በመሰረቱ የመብቶች መስክ የሚባለው የጥቅሞች መጠበቅ፣ ውጫዊ ክብር ማግኘት፣ በተቀመጡ ህጎች መሰረት ቁሳዊ ሀብትን መጠበቅና ማካፈል ማለት ነው። በሌላ በኩል የወዳጅነት መስክ የሚባለው ከራስ ይልቅ ለሌሎች ማሰብ፣ ከቁሳዊ ሀብት ፍቅር መላቀቅ፣ በነጻነት መስጠትና የሌሎችን ፍላጎት አውቆ ከልብ መቀበል ነው። በዚህ አይነት የሚታወቅ ህዝባዊ ወዳጅነት ከነጻነትና ከእኩልነት ተለይቶ የማይታየው የወንድማማችነት መርሆ እውነተኛ መገለጫ ነው። በአብዛኛው ይህ መርሆ በተለይ በግለኝነትና በጋሪዮሽ ሪዮት ዓለሞች ተጽዕኖ ምክንያት በዘመኑ የፖለቲካ ህብረተሰብ ተጨባጭ ሁኔታዎች ውስጥ ተግባራዊ አልሆነም። አንድ ማህበረሰብ ጠንካራ መሰረት የሚኖረው የሰውንና የጋራ ጥቅምን የሚያስፋፋ ሲሆን ብቻ ነው። ይህን ጊዜ ህግ ይመጣል፣ ይከበራል። ስለ ባልንጀራ የሚደረግ የአንድነትና የዓላማ ጽናት መሰረት በሕይወቱ ውስጥ ተግባራዊ ይሆናል። ሰው ሁሉ በሀብቱና በመብቱ ተጠቃሚ እንዲሆን ፍትህ ያስፈልጋል። ይህም ዝቅተኛ የፍቅር መለኪያ ነው። ማህበራዊ ህይወት ይበልጥ ሰብአዊ የሚሆነው ወደ እውነተኛ ዓላማው ይኸውም ወደ የፍቅር ስልጣኔ እንዲጓዝ የሚያስችል የበለጠ ግንዛቤ ለመፍጠር ጥረት ሲደረግ ብቻ ነው። ሰባዊ ፍጡር ሲባል ሰው እንጂ ግለሰብ ብቻ አይደለም። ሰው የሚለው ቃል አምሮና ነጻ ፈቃድ ያለውን ባህሪ ያመለክታል። ስለዚህ ሰው ከቁሳዊ ገጽታ በሚነሱ ፍላጎቶች ከሚገለጸው ግለሰብ በእጅጉ የላቀ ሁኔታ ነው። በመሰረቱ ሰው በቤተሰብ ውስጥና በሲቪልና በፖለቲካ ህብረተሰብ ውስጥ ፍላጎቶቹን ለማርካት በተነደፉ ፕሮጀክቶች በንቃት ቢሳተፍም ከፍላጎቶች ባሻገር ርቆ ካልሄደና ከባህሪው ጋር ወደሚስማማውና ማህበራዊ ጥሪው ወደሆነ ወደ ፍቃደኝነትና የስጦታ ዓለም ካልገባ በቀር የተሟላ ደስታ ሊያገኝ በፍጹም አይችልም። ስለ ፍቅር የተሰጠው የወንጌል ትእዛዝ ክርስቲያኖች ለፖለቲካ ህይወት ጥልቅ ትርጉም እንዲያውቁ ያደርጋቸዋል። የፖለቲካ ህይወትን ሰባዊ ገጽታ ለማላበስ ውስጣዊ የፍትህ ስሜትን ቅንነትና የጋራ ጥቅምን ከማዳበር እንዲሁም ስለ ፖለቲካ ማህበረሰብ እውነተኛ ባህሪያትንና የመንግስት ስልጣንን በአግባቡ ስለመጠበቅ ያሉ መሰረታዊ እውነቶችን ከማጠናከር በቀር ሌላ የተሻለ መንገድ የለም። አማንያን ከራሳቸው ጥቅም ይልቅ በሰዎች መካከል ማህበረሰባዊ ግንኙነቶችን ለመመስረት ቅድሚያ መስጠት ይኖርባቸዋል። ስለ ፖለቲካ ህብረተሰብ ያለው ክርስቲያናዊ ራዕይ በህብረተሰብ ውስጥ የተደራጀ ህይወትና የዕለታዊ ኑሮ ዘይቤ ለሆነው ማህበረሰብ እሴት ትልቅ ዋጋ ይሰጣል። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማህበራዊ ትምህርት ስብስብ በሚል አርዕስት ይፋ ከሆነው መጽሐፍ ሰባዊ መብቶችን ማስከበርና ማዳበር በሚል ንዑስ አርዕስት ስር የቀረበውን ከአንቀጽ 388 እስከ አንቀጽ 392 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
0: ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@sbc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 13 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የነሐሴ 13 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መንፈሳዊ ዜማ እግዚአብሔርን ለማክበርና አማኞችን ለመቀደስ እጅግ ጠቃሚ ነው ማለታቸው መገለጹን የሚያመለክ ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ብዙ ካር

ርዕሰ ሊቃነ ጳጳሳት ሊዮ መንፈሳዊ ዜማ እግዚአብሔርን ለማክበርና አማኞችን ለመቀደስ እጅግ ጠቃሚ ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የጠቅላላ የትምህርተ ክርስቶስ አስተምሮ ያደረጉ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በነሐሴ 13 2018 ዓ.ም ተብረት ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል ስለ ቤተክርስቲያን ሥርዓት አምልኮ ወይም ሊቱርጊያ በሚገልጸው ዶግማዊ ሰነድ አብይ አርስት ላይ ተንተርሰው መንፈሳዊ ዜማ በተሰኘው ንዑስ አርስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን መንፈሳዊ ዜማ እግዚአብሔርን ለማክበርና አማኞችን ለመቀደስ እጅግ ጠቃሚ ነው ማለታቸው ተገልጿል። ክብራንና ክብራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመከታተል ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ክፍል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሜ እንጋብዛለን።

የክርስቶስ ቃል በሙላት በእናንተ ይኖር፣ በጥበብ ሁሉ እርስ በርሳችሁ ተማማሩ፣ ተመካከሩም፣ በመዝሙርና በውዳሴ በመንፈሳዊም ዝማሬ በልባችሁ በማመስገን ለእግዚአብሔር ዘምሩ። በኢየሱስ በኩል እግዚአብሔር አብን እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉ። ቅዱስ ሐዋርያ ጳውሎስ ወደ ቆላስያስ ሰዎች በጻፈው መልእክቱ ከምዕራፍ 3 ከቁጥር 16 እስከ 17 ላይ የተወሰደ። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

0: Cari fratelli e sorelle, il sesto capitolo della Costituzione Sacrosanctum Concilium del Concilio Vaticano II è dedicato alla musica sacra.
1: የተወደዳችሁ ወንድሞቼና እህቶቼ የሁለተኛው የቫቲካን ጉባኤ ሰነዶች መካከል አንዱ የሆነውና ስለ ቤተክርስቲያን ሥርዓተ አምልኮ ወይም ሊቱርጊያ የሚያወሳው ሰነድ ስድስተኛ ምዕራፍ ላይ ስለ መንፈሳዊ ዜማ ያወሳል። ሰነዱ የዓለም አቀፍ ቤተክርስቲያን የመንፈሳዊ ዜማ ባህል ከማንኛውም ሌላ ጥበብ የበለጠ ዋጋ ያለው ውድ ሀብት ነው በማለት ይገልጸዋል። ለዚህ ክብር ዋነኛው ምክንያት መንፈሳዊ ዜማ ከቃላቶቹ ጋር የተጣመረ እንደመሆኑ መጠን የቅዱስ አምልኮ አስፈላጊ ወይም ዋና አካል መሆኑ ነው። መንፈሳዊ ዜማ ከአምልኮ ተግባር ጋር በቅርበት የተቆራኘ በመሆኑ ለጸሎት ደስታን የሚጨምር፣ የአእምሮን አንድነትን የሚያበረታታ ወይም ለመንፈሳዊ ሥርዓቶች የበለጠ ክብር የሚሰጥ በመሆኑ በተመጣጣኝ መንገድ መንፈሳዊ ተደርጎ መታየት አለበት። ነገር ግን ቤተክርስቲያኗ አስፈላጊዎቹን ባህሪያት ያላቸውን ሁሉንም እነተኛ የጥበብ አይነቶች ትደግፋለች እናም በመለኮታዊ አምልኮ ውስጥ ትጠቀማቸዋለች። እዚህ ላይ የሁለተኛው የቫቲካን ጉባኤ ትምህርት ዋና አካል እናገኛለን። ይህም የርዕሰ ሊቃነ ጵጵስናቸው መንፈሳዊ ስልጣን ተጠቅመው በላቲን ቋንቋ ኢንተر ሶሊቺቱዲኒስ እንደ አውሮፓውያኑ የቀን አቆጣጠር በህዳር 22 ቀን 1903 ዓ.ም የተጻፈ በተሰኘው መልእክታቸው ቅዱስ ፒዮ 10ኛ ቀደም ሲል በዚህ መልእክት ውስጥ ጎልቶ የታየውን በአምልኮ ሥርዓቱ ውስጥ የመንፈሳዊ ዜማ አገልግሎትን የሚያረጋግጥና የሚያጠናክር ነው። መንፈሳዊ ዜማ በእርግጥም የአምልኮ ሥርዓቱ አካል ነውና የሥርዓት አምልኮ ጌጥ አካል ብቻ አይደለም። በአምልኮ ሥርዓቱ ውስጥ መዘመርና መንፈሳዊ ሙዚቃ መጫወት ማለት መጸለይ ማለት ነው። ልብህን ከእህቶቻችን ከወንድሞቻችንና ከእግዚአብሔር ጋር በማጣጣም በሚከበረው ምስጢር ውስጥ በንቃት በመሳተፍ በተለይም መንፈሳዊ ዜማ የጸሎትን ስሜት ገጽታ ይገልጻል። ቅዱስ አጎስጢኖስ በላቲን ቋንቋ እንደሚለው ካንታሬ አማንቲ

ኢስት ማለትም የፍቅረኛሞች ዘፈን በማለት ይገልጸዋል። ይህም በጣም አስፈላጊ ነው፣ ምክንያቱም ልባችንን በጸጋ ለእግዚአብሔር ተግባር እንድንከፍትና ራሳችንን በእሱ እንድንቀርጽ ስለሚረዳን ነው። መዘመርም ኅብረትን ያበረታታል፣ ለልቦች አንድነት አስተዋጽኦ ያበረክታል። በሰዎች መካከል ያለውን ልዩነት በማሸነፍና በድምጾች የሙዚቃ ቅላጼ አማካኝነት እግዚአብሔርን ለማወደስ ሁሉንም ሰው አንድ ላይ ያመጣል። ስለዚህ የቤተ ክርስቲያኒቱ በዓል ይሆናል። ይህም የእሷ ተፈጥሮ የሆነው የኅብረት ተጨባጭ መገለጫ ነው። አንዳንድ መስፈርቶች የሚመነጩት መንፈሳዊ ዜማ እንደ የአምልኮ ተግባር ዋና አካል ካለው ጥልቅ ስነ መለኮታዊ ጠቀሜታ ነው። የመጀመሪያው ከፋሽን ወይም ከአቀናባሪዎች ልዩ ስሜታዊነት ባሻገር ለአምልኮ ጊዜ በጣም ተገቢ ለሆኑ በእያንዳንዱ ደረጃ ምላሽ መስጠት አለበት። ቅርጹ በተለይም በዜማው ገጽታ በአንድ ጊዜ ክቡርና ቀላል፣ ከፍተኛ የሙዚቃ ጥራት ያለውና በቀላሉ ሊሠራ የሚችል መሆን አለበት፣ በተለይም በመላው ጉባኤ እንዲዘመር ሲታሰብ ማለት ነው። በተመሳሳይ ምክንያት የሁለተኛው የቫቲካን ጉባኤ ሰነዶች ተስማሚ፣ ጥልቅና በተመሳሳይ ጊዜ በቀላሉ ለመረዳት ቀላል፣ በዋናነት በቅዱስ መጻሕፍት፣ በአምልኮ መጻሕፍትና በቤተ ክርስቲያኒቱ መንፈሳዊ ወግ ተመስጦ መሆን እንዳለባቸው ይመክራሉ። በጥንታዊው መርህ በላቲን ቋንቋ ሌክስ ኦራንዲ ሌክስ ክሬደንዲ፣ ይህም በአማርኛው ሲተረጎም የጸሎት ሕግ የእምነት ሕግ ማለት ነው፣ ውስጥ የተገለጸው ተለዋዋጭነት ማለትም የጸሎት ሕግ የእምነት ሕግም ጭምር ሕያው ሆኖ እንዲቀጥልና እንዲያድግ ለዚህ ትኩረት መስጠት አለበት። የቤተ ክርስቲያን ሥርዓት አምልኮ ሉጥርጊያ የተሰኘው የሁለተኛው የቫቲካን ጉባኤ ሰነድ ለአማኞቹ ንቁ ተሳትፎ ጭብጥ ከፍተኛ ትኩረት ይሰጣል። ይህ ምስጢር እየተከበረ ስላለውና ከዕለት ተዕለት ሕይወት ጋር ስላለው ግንኙነት የበለጠ ግንዛቤ ላይ በመመስረት መረዳት አለበት። የሁሉም ምዕመናንን ሕይወት ምልክት መሆን ያለበት የማያቋርጥ የመለወጥ መንፈስ፣ ይህ በቅዱስ ሙዚቃ ልዩ ሚና ሊሳካ የሚችልበትን ተጨባጭ መንገድ በመከተል የሁለተኛው የቫቲካን ጉባኤ ሰነድ ግልጽ መልስ ይሰጣል። ሕዝቡ በምስጋና በምላሾቹ በመዝሙር በጸጥታና በመዝሙሮች እንዲሳተፍ መበረታታት አለበት። እናም በክብር ጸጥታ መበረታታትም አለበት። እያንዳንዱ የምዕመናን አባል አገልጋይ ወይም አባል በአምልኮ ሥርዓቱና በአምልኮ መርሆቹ ባሕሪ ምክንያት ለሥልጣኑ የሚመለከቱትን ሁሉንም ክፍሎች ብቻ እንዲያከናውን ያሳስባል። በተለያዩ አገልግሎቶች፣ በተለያዩ ጣልቃ ገብነቶችና በዝምታ ጊዜያት መካከል በሚስማማ ሚዛን ማለት ነው። ከዚያም የሁለተኛው የቫቲካን ጉባኤ ሌሎች የመንፈሳዊ ዜማ ዘውጎችን ከበዓሉ ሳያካትት ለግሪጎሪያን ዝማሬ ትልቅ ዋጋ ይሰጣል። ለፓይፕ ኦርጋን ልዩ ትኩረት ይሰጣል። በተመሳሳይ ጊዜ ለሌሎች የሙዚቃ መሣሪያዎችን መጠቀም የሚፈቅደው መሣሪያዎቹ ለቅዱስ አገልግሎት ተስማሚ ከሆኑ ወይም ከቤተ መቅደሱ ክብር ጋር የሚስማሙና በእውነት ለምዕመናን ግንባታ አስተዋጽኦ የሚያደርጉ ከሆነ ብቻ ነው። ከሁለተኛው የቫቲካን ጉባኤ ማሻሻያ ጋር ቅርበት ያለው ጭብጥ በመንፈሳዊ ዜማ መስክም ጭምር የአምልኮ ባህል ነው። በተለይም ስለ የተለያዩ ባህሎች የመንፈሳዊ ዜማ ወጎች የሁለተኛው የቫቲካን ጉባኤ የሰዎችን ሃይማኖታዊና ማኅበራዊ ሕይወት አካል ስለሚያደርጉ በቁም ነገር ግምት ውስጥ ማስገባት አስፈላጊ መሆኑን አጽንኦት ይሰጣል። ስለዚህ በአንድ በኩል ለሃይማኖት ያለው አመለካከት በሁሉም ሰው ዘንድ መበረታታት አለበት፣ በሌላ በኩል በተቻለ መጠን የእነዚህን ሕዝቦች ባህላዊ ሙዚቃ በትምህርት ቤቶችም ሆነ በቅዱስ አገልግሎት እንዲስፋፋ ለማድረግ ከፍተኛ ጥረት መደረግም አለበት። በሥርዓት አምልኮ አውድ ውስጥ የሁለተኛው የቫቲካን ጉባኤ ለባህል አካታችነት የተወሰነ ሚና ተሰጥቶታል። የሁለተኛው የቫቲካን ጉባኤ ይህንን የሐዋርያዊ መሣሪያ ማስተዋወቅን ይመክራል። ይህም የተለያዩ የመንፈሳዊ ዜማ ዓይነቶችን መሠረት በማድረግ የእሱ የሆኑ ክፍሎችን በአግባቡ አፈጻጸም ለማረጋገጥና ምዕመናንን በመዝሙሩ ውስጥ ንቁ ተሳትፎ እንዲያደርጉ ያበረታታል። በዚህ ምክንያት የመንፈሳዊ ዜማ አቀናባሪ የቤተ ክርስቲያኒቱን የመንፈሳዊ ዜማ ቅርስ እንዲያውቅና እንዲጠብቅ ተጠርቷል። ይህም የቤተ ክርስቲያኒቱን የመንፈሳዊ ዜማ ቅርስ እንዲያውቅና እንዲጠብቅ
ይህም በስርዓት አምልኮ አገልግሎት አዳዲስ ቅንብሮችን እንዲያነሳሳ ያስችለዋል። ዘመናዊ ስሜቶችንና የተለያዩ የባህል ወጎችን በማክበር አምልኮን ቅጥ ካጣ አስቀያሚነት ከሚጣፍጥ ያገላለጽ አይነቶች ከሚከበረው ታላቅ ተግባር የማይገባቸውን ያልተነሳሱ የሙዚቃ ጽሑፎችን ያጠራል። ለስርዓት አምልኮ ቅንብሮች ክብርና ልቀት ዋስትና ይሰጣል። በእነዚህ ሁሉ ምክንያቶች የሁለተኛው የቫቲካን ጉባኤ አባቶች በቅስና አብያተ ትምህርት ቤቶች፣ በተመክሮ ቤቶች፣ ወንድና ሴት በሚኖሩባቸው ገዳማት እንዲሁም በካቶሊክ ተቋማትና ትምህርት ቤቶች ለዚህ የሚረዱ ሥራና ትምህርት ከፍ ያለ ሚና እንዲሰጣቸው ይገባል። እናም መንፈሳዊ መዘምራን ጥሩ የአምልኮ ሥርዓት እንዲኖራቸው ማረጋገጥ ያስፈልጋል። ውድ ወንድሞችና እህቶች፣ የቤተ ክርስቲያኒቱ አባቶች የአምልኮ ሥርዓትን እንደ የቤተ ክርስቲያን ኅብረት ምልክት አድርገው በታላቅ አክብሮት ይመለከቱት ነበር። ስለዚህ በእነዚህ ውብ የአንጾኪያው የቅዱስ ኢግናሺየስ ቃላት መደምደም እንችላለን። እያንዳንዳችሁ የመዘምራን ቡድን ሁኑ፣ እርስ በርሳችሁ በአንድነት በኅብረት የእግዚአብሔርን ድምፅ በአንድ ድምፅ በኢየሱስ ክርስቶስ በኩል ለአብ እንድትዘምሩ እርሱም እንዲሰማችሁ ከምታደርጉት መልካም ሥራ የልጁ አባላት እንደሆናችሁ እንዲያውቅ ዘምሩ በማለት መናገሩ ይታወሳል።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በነሐሴ 13 2018 ዓመተ ምህረት በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ያደረጉትን የተክላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 13 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። ብፁዕ ካርዲናል ፒዛቬላ ታይቤህን በጎበኙበት ወቅት በአካባቢው የክርስቲያኖች መገኘት ጥበቃ እንዲደረግ ጥሪ ማቅረባቸው ተገልጿል። ለዚህ ዜና ዝርዝር ባልደረባችን ዘላለም አይሎ።
1: በኢየሩሳሌም የላቲን ስርዓት አምልኮን የምትከተል ካቶሊካዊት ቤተክርስቲያን ፓትርያርክ የሆኑት ብፁዕ ካርዲናል ፒየር ባቲስታ ፒዛቫላ በፍልስጤም ግዛት ውስጥ የምትገኘውን የመጨረሻውን የክርስቲያኖች መንደር የሆነችውን ታይቤ መንደርን የጎበኙ ሲሆን መንደሯ ከፍተኛ የመንቀሳቀስና የመግባት መውጣት ጥብቅ ገደቦች ባጋጠሟት በዚህ ወቅት ጉብኝት ያደረጉት ካርዲናሉ በዚህ እጅግ ውስብስብ ሁኔታ ውስጥ የክርስቲያኖች ድምፅ ሆነን እንድንቀጥል የእናንተ አርአያነት ወሳኝ ነው በማለት ለሕዝቡ ንግግር አድርገዋል። የታይቤ መንደር በፍልስጤም ግዛት በዌስት ባንክ ክልል ውስጥ የምትገኝና ሙሉ በሙሉ ክርስቲያኖች ብቻ የሚኖሩባት የመጨረሻው የክርስቲያን መንደር በመሆን የምትታወቅ ታሪካዊ ቦታ ስትሆን ይህች መንደር ከኢየሩሳሌም በስተሰሜን ጥቂት ኪሎ ሜትሮች ብቻ ርቃ የምትገኝና ረጅም ዘመናትን ያስቆጠረ የክርስትና ታሪክና ቅርስ ባለቤት እንደሆነች የሚታወቅ ቢሆንም በአሁኑ ወቅት የአካባቢው ማህበረሰብ ስልታዊ ማስፈራራት፣ የንብረት መውረስና አዲስ ሰፈራን እየተጋፈጠ እንደሚገኝ ተገልጿል። ይህንን ተከትሎ የታይቤ መንደርን የጎበኙት በኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒዛቫላ እዚህም ሆነ በመላው ቅድስት አገር በሁሉም ደረጃ የቤተ ክርስቲያን መገኘትን ለመጠበቅ አቅማችንን የፈቀደውን ሁሉ ማድረጋችንን እንቀጥላለን ያሉ ሲሆን በቅድስት ድንግል ማርያም ፍልሰታ በዓል ወቅት በዌስት ባንክ ግዛት ውስጥ የምትገኘውን ይህችን አነስተኛ የክርስቲያኖች መንደር በመጎብኘት ከታይቤ ሕዝብ ጋር ያላቸውን አጋርነት ገልጸዋል። በሰብአዊም ወይም በዓለማዊ ደረጃ መልሶች ላይገኙ ይችላሉ ያሉት ካርዲናሉም ነገር ግን በእግዚአብሔር ስለምናምን በእርሱ አማካኝነት ታይቤ ውስጥ ሕይወትን ማስቀጠል እንደምንችል እርግጠኛ ነኝ ያሉ ሲሆን ብፁዕ ካርዲናል ፒዛቬላ በታይቤ በሚገኘው የላቲን ስርዓት አምልኮን በምትከተል ክርስቶስ ቤዛ ቤተ ክርስቲያን ውስጥ ባሳረጉት መሥዋዕተ ቅዳሴ ወቅት ተናግረዋል። መሥዋዕተ ቅዳሴው ከጀመጀመሩ ቀደም ብሎ የታይቤ ሕዝብ ለፓትርያርኩ ደማቅ አቀባበል ያደረገ ሲሆን የታይቤ ቁምስና ካህን የሆኑት አባባሻ ረፋድሌ ይህንን አስመልክተው እንደተናገሩት የመንደሩ ነዋሪ በገዛ ወገኖቻቸው መካከል በደማቅ ሁኔታ ፓትርያርኩን እንደተቀበላቸው ገልጸዋል። ከኢየሩሳሌም የላቲን ፓትርያርክ ጽሕፈት ቤት በተሰጠው መግለጫ መሠረት አባባሻር የካርዲናሉን መገኘት አስቸጋሪ በሆኑ ጊዜያት ከልጆቹ ጎን እንደሚቆም አባት አድርጎ የገለጹ ሲሆን የብፁዕ ካርዲናል ፒዛቫላ በመንደሩ መገኘት ማኅበረሰቡ ብቻውን እንዳልሆነና ቤተ ክርስቲያን የዚህን ምድር መስቀልና ተስፋ በመሸከም ከልጆቿ ጎን እንደምትቆም እንዳስታወሳቸው አክለው ተናግረዋል። ብፁዕ ካርዲናል ፒዛቫላ በበኩላቸው የቅድስት ድንግል ማርያም የፍልሰታ በዓልን የትንሣኤ ፍሬ ሲሉ የገለጹ ሲሆን ድንግል ማርያም ክርስቲያኖች እውነታውን በሰው ልጅ ስሌት ሳይሆን በመለኮታዊ ዐይን እንዲመለከቱ እንደምታስተምር ገልጸው በመቀጠልም ይህንን መልእክት በቀጥታ ከታይቤ ጋር በማያያዝ ሁኔታዎች የወደፊቱን ጊዜ አስቸጋሪ ወይም የማይቻል አድርጎ በሚያሳዩበት ጊዜ እንኳ ቢሆን ሕዝቡ በእምነትና በተስፋ ጸንቶ እንዲኖር አበረታተዋል። ፓትርያርኩ አክለውም ክርስቲያናዊ መገኘትን ለማስቀጠል ልብን ከፍርሃት ከተስፋ መቁረጥና ከአስቸጋሪ ሁኔታዎች ተጽዕኖ መጠበቅ እንደሚያስፈልግ አጽንኦት ሰጥቶ የገለጹ ሲሆን ነገር ግን መብቶቻችንን በተለይም የመኖር መብቶቻችንን ሳንተው ሕይወትን የሚያፈልቅ ማኅበረሰብን ሆነን መቀጠል እንፈልጋለን በማለት ሕዝቡ የጸናና ደፋር እንዲሆን መክረዋል። ብፁዕ ካርዲናል ፒዛቫላ አክለውም ከአባባሻር በሚደርሷቸው መደበኛ መልእክቶችና ወቅታዊ መረጃዎች አማካኝነት በታይቤ እየተከናወኑ ያሉትን ሁኔታዎች በቅርበት እየተከታተሉ መሆናቸውን የገለጹ ሲሆን የአሁኑ የፓትርያርኩ ጉብኝት የተካሄደው ባለፈው ሐምሌ ወር እስራኤል የታይቤንና የሪሞን አካባቢን የተከለከለ ወታደራዊ ቀጠና በማለት ማወጇን ተከትሎ እስራኤላውያንና የውጭ ሀገር ዜጎች ወደዚያ ክልል እንዳይገቡ ወይም እንዳይቆዩ ያገደችበትን ሁኔታ ተከትሎ እንደሆነም ተነግሯል። የተከለከለ ወታደራዊ ቀጠና ተብሎ የተሰየመው አካባቢ የታይቤን የመኖሪያና የግንባታ ቦታዎች፣ የግብርና መሬቶችን እንዲሁም ሃይማኖታዊና ታሪካዊ ስፍራዎችን የሚያካትት ሲሆን ትዕዛዙ ለሃይማኖታዊ ጉዞ አድራጊዎች፣ ጎብኚዎች፣ ጋዜጠኞች፣ በጎ ፈቃደኞችና ሌሎች የውጭ አገር ዜጎች ወደ ታይቤ መግባት መቻልን በተመለከተ ጥያቄዎችን ማስነሳቱ ተመላክቷል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 13 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል በመግቢያችን ላይ ለመጥቀስ እንደሞከርነው ከሁለተኛው የቫቲካን ጉባኤ ሰነዶች መካከል ስለ ቤተ ክርስቲያን ሥርዓት አምልኮ ወይም ሊቱርጊያ በሚገልጸው ሰነድ ላይ ተንተርሰን በምዕራፍ 7 ላይ መንፈሳዊ ኪነ ጥበብና ነዋየ ቅድሳት በሚል አርዕስት የቀረበ አንድ ጽሑፍ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

0: መንፈሳዊ ኪነ ጥበብና ነዋየ ቅድሳት ስነ ጥበባት በማኅበራዊ ተሰጦ ከተቀነባበሩ በጣም የላቁ ናቸው ከሚባሉ ሥራዎች መካከል የመቆጠር መብት አላቸው። ይህም አባባል የሚያመለክተው በተለይ ሃይማኖታዊ ኪነ ጥበብና የሱ ከፍተኛ ውጤት የሆነው መንፈሳዊ ኪነ ጥበብ ነው። እነዚህ ሁለት ኪነ ጥበባት በባህሪያቸው በአንዳች አይነት መንገድ በሰው ሥራዎች ሊገለጥ ከሚገባው ወሰን ከሌለው ከእግዚአብሔር ውበት ጋር ግንኙነት አላቸው። በድርጊታቸው የሰው ልጅ ማኅበራዊ መንፈሳዊነት ወደ እግዚአብሔር እንዲያተኩር የሚደክምለት ፍሬያማ አስተዋጽኦ ለማበርከት ካልሆነ በስተቀር ሌላ ዓላማ የሌላቸው እንደ መሆናቸው መጠን አምላክን ምስጋናና ክብርን በይበልጥ የሚገልጡ ናቸው። እንግዲህ እናታችን ቅድስት ቤተ ክርስቲያን የሥነ ጥበብንና የኪነ ጥበብን አፍቃሪ ሆናለች። በተለይም ለአምልኮ ጉዳይ የተመደቡ ነገሮቹ ሁሉ ብዙ ተገቢና ውብ እንደዚሁም የሰማያዊ እውነቶችን ምልክቶችና ምሳሌዎች እንዲሆኑ የእነሱን የላቅ አገልግሎት ሁል ጊዜ ትፈልጋለች። ስለዚህም ጉዳይ የኪነ ጥበብ ሰዎችን አሰልጥናለች። ቤተ ክርስቲያን በኪነ ጥበባት ከተደረጉ ሥራዎች የትኞቹ ለእምነትና ለመንፈሳዊነት የሚገቡ መሆናቸውን ሲወራረሱ የመጡ ሕጎችን የሚንከባከቡ መሆናቸውንና እንዲሁም ደግሞ ለቅዱሳት አገልግሎቶች ተስማሚ መሆናቸውን የመወሰንና የመብረጥ ሥልጣን ሁልጊዜ የራሴ መብት ነው ትላለች። ቤተ ክርስቲያን የንዋየ ቅድሳት ውበትና ክብር ባሉበት ሁኔታ አምልኮን በሚገባና አሳምሮ እንዲያገለግሉ በጥንቃቄ ከተመለከተችና ካጠናች በኋላ ቁሳቁሶችን፣ ቅርጾችን እንደዚሁም ጌጣጌጦችን በየዘመናቱ የተፈጠሩ የጥበባዊ የቴክኒክ እድገት ያመጣቸውን ለውጦች ትቀበላለች። ስለዚህ የጉባኤው አበው ስለ እነዚህ ነገሮች የሚከተሉትን ድንጋጌዎች አውጥቷል። ቤተ ክርስቲያን የራሳዊ የሆነ አይነተኛ መልክ ያለው ኪነ ጥበብ ከቶ የላትም። ዳሩ ግን እንደ ባህሪያዊ ተስጦና እንደ ሕዝቦች ሁኔታዎች እንዲሁም ደግሞ እንደ ልዩ ልዩ ሥርዓቶች ፍላጎት በየጊዜያቱ ልዩ ልዩ መልክ ያላቸውን ቅርጾች ትቀበላለች። እንደዚህ እያደረገችም በታላቅ ጥንቃቄ መጠበቅ ያለባትን የኪነ ጥበብ ቅርስ በየክፍላተ ዘመናት እውን እንዲሆኑ አድርጋለች። በጊዜያችን በየሕዝቡና በየአገሩ የሚፈጠር ኪነ ጥበብም ቅዱሳት ሕንፃዎችንና የተቀደሱ ሥርዓቶችን በሚገባ ክብር የሚያስጌጥ ከሆነ በቤተ ክርስቲያኒቱ ዘንድ ነጻነት ይኖረዋል። ይህ ኪነ ጥበብ ባለፉት ዘመናት ስለ ካቶሊካዊ እምነት ክብር ብለው በታላላቅ ሰዎች ከተዘመሩ ከምስጋና ማኅሌታት ጋር ድምፁን መጨመር ይችላል። ርዕሰ ሊቃነ ጳጳሳት በትክክል የተቀደሰ ኪነ ጥበብን ሲያስፋፋና ሲደግፍ አስደናቂነት ያለውን ሥራ ከማድረግ ይልቅ ስለ ኪነ ጥበብ የላቀ ውበት ጥረት ማድረግ አለባቸው። ይህ መሠረተ ሐሳብ የተቀደሱትን አልባሳት ጌጣጌጥንም ጭምር ይመለከታል። ጳጳሳት ለእምነትና ለግብረ ገብና እንዲሁም ለቤተ ክርስቲያናዊ መንፈሳዊነት የሚቃረኑ እንዲሁም ደግሞ ቅርጾችን በማጣመም ወይም ኪነ ጥበባዊ ዋጋ በማሳጣት ወይም ዝቅተኛ ወይም ሐሰተኛ ፈጠራዊ ሥራ በማድረግ ትክክለኛው የሃይማኖት ስሜትን የሚያበላሹ የኪነ ጥበባትን ሥራዎች ከቤተ እግዚአብሔርና ከሌሎች ቅዱሳን ቦታዎች ለማስወገድ ጥረት ማድረግ አለባቸው። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ከሁለተኛው የቫቲካን ሰነዶች መካከል ስለ ቤተ ክርስቲያን ሥርዓተ አምልኮ ከሚያወሳው ከምዕራፍ 6 ላይ መንፈሳዊ ኪነ ጥበብና ነዋየ ቅድሳት በሚል አርዕስት ከቀረበው ከአንቀጽ 112 እስከ አንቀጽ 117 ድረስ ያለውን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን፣ የዛሬው የረቡዕ የነሐሴ 13 2018 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 13 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የነሐሴ 13 2018 ዓ.ም ተመረተ ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መንፈሳዊ ዜማ እግዚአብሔርን ለማክበርና አማኞችን ለመቀደስ እጅግ ጠቃሚ ነው ማለታቸው መገለጹን የሚያመለክ ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ብፁዕ ካርዲናል ፒዛቬላ ታይቤህን በጎበኙበት ወቅት በአካባቢው የክርስቲያኖች መገኘት ጥበቃ እንዲደረግ ጥሪ ማቅረባቸው መገለጹን የሚያመለክ ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ከሁለተኛው የቫቲካን ጉባኤ ሰነዶች መካከል ስለ ቤተክርስቲያን ሥርዓት አምልኮ ወይም ሉጥርጊያ በተሰኘው ሰነድ ውስጥ መንፈሳዊ ኪነ ጥበብና ነዋየ ቅድሳት በሚል አርዕስት የቀረበ አንድ ጽሑፍ ወደ እናንተ አድማጮቻችን በመጨረሻው ክፍል እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ኤልጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ መንፈሳዊ ዜማ እግዚአብሔርን ለማክበርና አማኞችን ለመቀደስ እጅግ ጠቃሚ ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የተክላላ የትምህርተ ክርስቶስ አስተምሮ ያደረጉ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በነሐሴ 13 2018 ዓ.ም ተብረት ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል ስለ ቤተክርስቲያን ሥርዓተ አምልኮ ወይም ሊቱርጊያ በሚገልጸው ዶግማዊ ሰነድ አብይ አርስ ላይ ተንተርሰው መንፈሳዊ ዜማ በተሰኘው ንዑስ አርስት ላይ ያተኮረ የተክላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን መንፈሳዊ ዜማ እግዚአብሔርን ለማክበርና አማኞችን ለመቀደስ እጅግ ጠቃሚ ነው ማለታቸው ተገልጿል። ክብራንና ክብራት አርማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የተክላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመከታተል ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ክፍል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሜ እንጋብዛለን።

የክርስቶስ ቃል በሙላት በእናንተ ይኖር፣ በጥበብ ሁሉ እርስ በርሳችሁ ተማማሩ፣ ተመካከሩም፣ በመዝሙርና በውዳሴ በመንፈሳዊም ዝማሬ በልባችሁ በማመስገን ለእግዚአብሔር ዘምሩ። በኢየሱስ በኩል እግዚአብሔር አብን እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉ። ቅዱስ ሐዋርያ ጳውሎስ ወደ ቆላስያስ ሰዎች በጻፈው መልእክቱ ከምዕራፍ 3 ከቁጥር 16 እስከ 17 ላይ የተወሰደ። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

0: Cari fratelli e sorelle, il sesto capitolo della Costituzione Sacrosanctum Concilium del Concilio Vaticano II è dedicato alla musica sacra.
1: የተወደዳችሁ ወንድሞቼና እህቶቼ የሁለተኛው የቫቲካን ጉባኤ ሰነዶች መካከል አንዱ የሆነውና ስለ ቤተክርስቲያን ሥርዓት አምልኮ ወይም ሊቱርጊያ የሚያወሳው ሰነድ ስድስተኛ ምዕራፍ ላይ ስለ መንፈሳዊ ዜማ ያወሳል። ሰነዱ የዓለም አቀፍ ቤተክርስቲያን የመንፈሳዊ ዜማ ባህል ከማንኛውም ሌላ ጥበብ የበለጠ ዋጋ ያለው ውድ ሀብት ነው በማለት ይገልጸዋል። ለዚህ ክብር ዋነኛው ምክንያት መንፈሳዊ ዜማ ከቃላቶቹ ጋር የተጣመረ እንደመሆኑ መጠን የቅዱስ አምልኮ አስፈላጊ ወይም ዋና አካል መሆኑ ነው። መንፈሳዊ ዜማ ከአምልኮ ተግባር ጋር በቅርበት የተቆራኘ በመሆኑ ለጸሎት ደስታን የሚጨምር፣ የአምሮን አንድነትን የሚያበረታታ ወይም ለመንፈሳዊ ሥርዓቶች የበለጠ ክብር የሚሰጥ በመሆኑ በተመጣጣኝ መንገድ መንፈሳዊ ተደርጎ መታየት አለበት። ነገር ግን ቤተክርስቲያኗ አስፈላጊዎቹን ባህሪያት ያላቸውን ሁሉንም እነተኛ የጥበብ አይነቶች ተደግፋለች እናም በመለኮታዊ አምልኮ ውስጥ ተጠቀማቸዋለች። እዚህ ላይ የሁለተኛው የቫቲካን ጉባኤ ትምህርት ዋና አካል እናገኛለን። ይህም የርዕሰ ሊቃነ ጵጵስናቸው መንፈሳዊ ስልጣን ተጠቅመው በላቲን ቋንቋ Inter Sollicitudinis እንደ አውሮፓውያኑ የቀን አቆጣጠር በህዳር 22 ቀን 1903 ዓ.ም ተመረተ የተጻፈ በተሰኘው መልእክታቸው ቅዱስ ፒዮ 10ኛ ቀደም ሲል በዚህ መልእክት ውስጥ ጎልቶ የታየውን በአምልኮ ሥርዓቱ ውስጥ የመንፈሳዊ ዜማ አገልግሎትን የሚያረጋግጥና የሚያጠናክር ነው። መንፈሳዊ ዜማ በእርግጥም የአምልኮ ሥርዓቱ አካል ነውና የሥርዓት አምልኮ ጌጥ አካል ብቻ አይደለም። በአምልኮ ሥርዓቱ ውስጥ መዘመርና መንፈሳዊ ሙዚቃ መጫወት ማለት መጸለይ ማለት ነው። ልብህን ከእህቶቻችን ከወንድሞቻችንና ከእግዚአብሔር ጋር በማጣጣም በሚከበረው ምስጢር ውስጥ በንቃት በመሳተፍ በተለይም መንፈሳዊ ዜማ የጸሎትን ስሜት ገጽታ ይገልጻል። ቅዱስ አጎስጢኖስ በላቲን ቋንቋ እንደሚለው ካንታሬ አማንቲስ ኢስት ማለትም የፍቅረኛሞች ዘፈን በማለት ይገልጸዋል። ይህም በጣም አስፈላጊ ነው፣ ምክንያቱም ልባችንን በጸጋ ለእግዚአብሔር ተግባር እንድንከፍትና ራሳችንን በሱ እንድንቀርጽ ስለሚረዳን ነው። መዘመርም ህብረትን ያበረታታል፣ ለልቦች አንድነት አስተዋጽኦ ያበረክታል። በሰዎች መካከል ያለውን ልዩነት በማሸነፍና በደምጾች የሙዚቃ ቅላጼ አማካኝነት እግዚአብሔርን ለማወደስ ሁሉንም ሰው አንድ ላይ ያመጣል። ስለዚህ የቤተ ክርስቲያኒቱ በዓል ይሆናል። ይህም የሷ ተፈጥሮ የሆነው የህብረት ተጨባጭ መገለጫ ነው። አንዳንድ መስፈርቶች የሚመነጩት መንፈሳዊ ዜማ እንደ የአምልኮ ተግባር ዋና አካል ካለው ጥልቅ ስለ መለኮታዊ ጠቀሜታ ነው። የመጀመሪያው ከፋሽን ወይም ከአቀናባሪዎች ልዩ ስሜታዊነት ባሻገር ለአምልኮ ጊዜ በጣም ተገቢ ለሆኑ በእያንዳንዱ ደረጃ ምላሽ መስጠት አለበት። ቅርጹ በተለይም በዜማው ገጽታ በአንድ ጊዜ ክቡርና ቀላል ከፍተኛ የሙዚቃ ጥራት ያለውና በቀላሉ ሊሰራ የሚችል መሆን አለበት። በተለይም በመላው ጉባኤ እንዲዘመር ሲታሰብ ማለት ነው። በተመሳሳይ ምክንያት የሁለተኛው የቫቲካን ጉባኤ ሰነዶች ተስማሚ፣ ጥልቅና በተመሳሳይ ጊዜ በቀላሉ ለመረዳት ቀላል በዋናነት በቅዱስ መጽሐፍት፣ በአምልኮ መጽሐፍትና በቤተ ክርስቲያኒቱ መንፈሳዊ ወግ ተመስጦ መሆን እንዳለባቸው ይመክራሉ። በጥንታዊው መርህ በላቲን ቋንቋ ሌክስ ኦራንዲ ሌክስ ክሬደንዲ ይህም በአማርኛው ሲተረጎም የጸሎት ሕግ የእምነት ሕግ ማለት ነው ውስጥ የተገለጸው ተለዋዋጭነት ማለትም የጸሎት ሕግ የእምነት ሕግም ጭምር ሕያው ሆኖ እንዲቀጥልና እንዲያድግ ለዚህ ትኩረት መስጠት አለበት። የቤተ ክርስቲያን ሥርዓት አምልኮ ሊቱርጊያ የተሰኘው የሁለተኛው የቫቲካን ጉባኤ ሰነድ ለአማኞቹ ንቁ ተሳትፎ ጭብጥ ከፍተኛ ትኩረት ይሰጣል። ይህ ምስጢር የተከበረ ስላለውና ከዕለት ተዕለት ሕይወት ጋር ስላለው ግንኙነት የበለጠ ግንዛቤ ላይ በመመስረት መረዳት አለበት። የሁሉም ምእመናንን ሕይወት ምልክት መሆን ያለበት የማያቋርጥ የመለወጥ መንፈስ፣ ይህ በቅዱስ ሙዚቃ ልዩ ሚና ሊሳካ የሚችልበትን ተጨባጭ መንገድ በመከተል የሁለተኛው የቫቲካን ጉባኤ ሰነድ ግልጽ መልስ ይሰጣል። ሕዝቡ በምስጋና በምላሾቹ በመዝሙር በጸጥታና በመዝሙሮች እንዲሳተፍ መበረታታት አለበት። እናም በክብር ጸጥታ መበረታታትም አለበት። እያንዳንዱ የመመናን አባል አገልጋይ ወይም አባል በአምልኮ ስርዓቱና በአምልኮ መርሆቹ ባህሪ ምክንያት ለስልጣኑ የሚመለከቱትን ሁሉንም ክፍሎች ብቻ እንዲያከናውን ያሳስባል። በተለያዩ አገልግሎቶች በተለያዩ ጣልቃ ገብነቶችና በዝምታ ግዚያት መካከል በሚስማማ ሚዛን ማለት ነው። ከዚያም የሁለተኛው የቫቲካን ጉባኤ ሌሎች የመንፈሳዊ ዜማ ዘውጎችን ከበዓሉ ሳያካትት ለግሪጎሪያን ዝማሬ ትልቅ ዋጋ ይሰጣል። ለፓይፕ ኦርጋን ልዩ ትኩረት ይሰጣል። በተመሳሳይ ጊዜ ለሌሎች የሙዚቃ መሳሪያዎችን መጠቀም የሚፈቅደው መሳሪያዎቹ ለቅዱስ አገልግሎት ተስማሚ ከሆኑ ወይም ከቤተ መቅደሱ ክብር ጋር የሚስማሙና በእውነት ለምዕመናን ግንባታ አስተዋጽኦ የሚያደርጉ ከሆነ ብቻ ነው። ከሁለተኛው የቫቲካን ጉባኤ ማሻሻያ ጋር ቅርበት ያለው ጭብጥ በመንፈሳዊ ዜማ መስክም ጭምር የአምልኮ ባህል ነው። በተለይም ስለ የተለያዩ ባህሎች የመንፈሳዊ ዜማ ወጎች የሁለተኛው የቫቲካን ጉባኤ የሰዎችን ሃይማኖታዊና ማህበራዊ ሕይወት አካል ስለሚያደርጉ በቁም ነገር ግምት ውስጥ ማስገባት አስፈላጊ መሆኑን አጽንኦት ይሰጣል። ስለዚህ በአንድ በኩል ለሃይማኖት ያለው አመለካከት በሁሉም ሰው ዘንድ መበረታታት አለበት፣ በሌላ በኩል በተቻለ መጠን የነዚህን ህዝቦች ባህላዊ ሙዚቃ በትምህርት ቤቶችም ሆነ በቅዱስ አገልግሎት እንዲስፋፋ ለማድረግ ከፍተኛ ጥረት መደረግም አለበት። በስርዓት አምልኮ አውድ ውስጥ የሁለተኛው የቫቲካን ጉባኤ ለባህል አካታችነት የተወሰነ ሚና ተሰጥቶታል። የሁለተኛው የቫቲካን ጉባኤ ይህንን የሐዋርያዊ መሳሪያ ማስተዋወቅን ይመክራል። ይህም የተለያዩ የመንፈሳዊ ዜማ አይነቶችን መሰረት በማድረግ የእሱ የሆኑ ክፍሎችን በአግባቡ አፈጻጸም ለማረጋገጥና ምዕመናንን በመዝሙሩ ውስጥ ንቁ ተሳትፎ እንዲያደርጉ ያበረታታል። በዚህ ምክንያት የመንፈሳዊ ዜማ አቀናባሪ የቤተ ክርስቲያኑን የመንፈሳዊ ዜማ ቅርስ እንዲያውቅና እንዲጠብቅ ተጠርቷል። ይህም የቤተ ክርስቲያኑን የመንፈሳዊ ዜማ ቅርስ እንዲያውቅና እንዲጠብቅ ይህም በስርዓት አምልኮ አገልግሎት አዳዲስ ቅንብሮችን እንዲያነሳሳ ያስችለዋል። ዘመናዊ ስሜቶችንና የተለያዩ የባህል ወጎችን በማክበር አምልኮን ቅጥ ካጣ አስቀያሚነት ከሚጣፍጥ የአገላለጽ አይነቶች ከሚከበረው ታላቅ ተግባር የማይገባቸውን ያልተነሳሱ የሙዚቃ ጽሑፎችን ያጠራል። ለስርዓት አምልኮ ቅንብሮች ክብርና ልቀት ዋስትና ይሰጣል። በእነዚህ ሁሉ ምክንያቶች የሁለተኛው የቫቲካን ጉባኤ አባቶች በቅስና አብያተ ትምህርት ቤቶች፣ በተመክሮ ቤቶች፣ ወንድና ሴት በሚኖሩባቸው ገዳማት እንዲሁም በካቶሊክ ተቋማትና ትምህርት ቤቶች ለዚህ የሚረዱ ሥራና ትምህርት ከፍ ያለ ሚና እንዲሰጣቸው ይገባል። እናም መንፈሳዊ መዘምራን ጥሩ የአምልኮ ሥርዓት እንዲኖራቸው ማረጋገጥ ያስፈልጋል። ውድ ወንድሞችና እህቶች፣ የቤተ ክርስቲያኒቱ አባቶች የአምልኮ ሥርዓትን እንደ የቤተ ክርስቲያን ኅብረት ምልክት አድርገው በታላቅ አክብሮት ይመለከቱት ነበር። ስለዚህ በእነዚህ ውብ የአንጾኪያው የቅዱስ ኢግናሽየስ ቃላት መደምደም እንችላለን። እያንዳንዳችሁ የመዘምራን ቡድን ሁኑ፣ እርስ በርሳችሁ በአንድነት በኅብረት የእግዚአብሔርን ድምፅ በአንድ ድምፅ በኢየሱስ ክርስቶስ በኩል ለአብ እንድትዘምሩ እርሱም እንዲሰማችሁ ከምታደርጉት መልካም ሥራ የልጁ አባላት እንደሆናችሁ እንዲያውቅ ዘምሩ በማለት መናገሩ ይታወሳል።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በነሐሴ 13 2018 ዓመተ ምህረት በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ያደረጉትን የተክላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 13 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። ብፁዕ ካርዲናል ፒሴቬላ ታይቤህን በጎበኙበት ወቅት በአካባቢው የክርስቲያኖች መገኘት ጥበቃ እንዲደረግ ጥሪ ማቅረባቸው ተገልጿል። ለዚህ ዜና ዝርዝር ባልደረባችን ዘላለም አይሉ።
1: በኢየሩሳሌም የላቲን ስርዓት አምልኮን የምትከተል ካቶሊካዊት ቤተክርስቲያን ፓትርያርክ የሆኑት ብፁዕ ካርዲናል ፒየር ባቲስታ ፒዛባላ በፍልስጤም ግዛት ውስጥ የምትገኘውን የመጨረሻውን የክርስቲያኖች መንደር የሆነችውን ታይቤ መንደርን የጎበኙ ሲሆን መንደሯ ከፍተኛ የመንቀሳቀስና የመግባት መውጣት ጥብቅ ገደቦች ባጋጠሟት በዚህ ወቅት ጉብኝት ያደረጉት ካርዲናሉ በዚህ እጅግ ውስብስብ ሁኔታ ውስጥ የክርስቲያኖች ድምፅ ሆነን እንድንቀጥል የእናንተ አርአያነት ወሳኝ ነው በማለት ለሕዝቡ ንግግር አድርገዋል። የታይቤ መንደር በፍልስጤም ግዛት በዌስት ባንክ ክልል ውስጥ የምትገኝና ሙሉ በሙሉ ክርስቲያኖች ብቻ የሚኖሩባት የመጨረሻው የክርስቲያን መንደር በመሆን የምትታወቅ ታሪካዊ ቦታ ስትሆን ይህች መንደር ከኢየሩሳሌም በስተሰሜን ጥቂት ኪሎ ሜትሮች ብቻ ርቃ የምትገኝና ረጅም ዘመናትን ያስቆጠረ የክርስትና ታሪክና ቅርስ ባለቤት እንደሆነች የሚታወቅ ቢሆንም በአሁኑ ወቅት የአካባቢው ማህበረሰብ ስልታዊ ማስፈራራት፣ የንብረት መውረስና አዲስ ሰፈራን እየተጋፈጠ እንደሚገኝ ተገልጿል። ይህንን ተከትሎ የታይቤ መንደርን የጎበኙት በኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒዛባላ እዚህም ሆነ በመላው ቅድስት አገር በሁሉም ደረጃ የቤተ ክርስቲያን መገኘትን ለመጠበቅ አቅማችንን የፈቀደውን ሁሉ ማድረጋችንን እንቀጥላለን ያሉ ሲሆን በቅድስት ድንግል ማርያም ፍልሰታ በዓል ወቅት በዌስት ባንክ ግዛት ውስጥ የምትገኘውን ይህችን አነስተኛ የክርስቲያኖች መንደር በመጎብኘት ከታይቤ ሕዝብ ጋር ያላቸውን አጋርነት ገልጸዋል። በሰብአዊም ወይም በዓለማዊ ደረጃ መልሶች ላይገኙ ይችላሉ ያሉት ካርዲናሉም ነገር ግን በእግዚአብሔር ስለምናምን በእርሱ አማካኝነት ታይቤ ውስጥ ሕይወትን ማስቀጠል እንደምንችል እርግጠኛ ነኝ ያሉ ሲሆን ብፁዕ ካርዲናል ፒዛቤላ በታይቤ በሚገኘው የላቲን ስርዓት አምልኮን በምትከተል ክርስቶስ ቤዛ ቤተ ክርስቲያን ውስጥ ባሳረጉት መሥዋዕተ ቅዳሴ ወቅት ተናግረዋል። መሥዋዕተ ቅዳሴው ከጀመጀመሩ ቀደም ብሎ የታይቤ ሕዝብ ለፓትርያርኩ ደማቅ አቀባበል ያደረገ ሲሆን የታይቤ ቁምስና ካህን የሆኑት አባ ባሻር ፈዋድሌ ይህንን አስመልክቶ እንደተናገሩት የመንደሩ ነዋሪ በገዛ ወገኖቻቸው መካከል በደማቅ ሁኔታ ፓትርያርኩን እንደተቀበላቸው ገልጸዋል። ከኢየሩሳሌም የላቲን ፓትርያርክ ጽሕፈት ቤት በተሰጠው መግለጫ መሠረት አባ ባሻር የካርዲናሉን መገኘት አስቸጋሪ በሆኑ ጊዜያት ከልጆቹ ጎን እንደሚቆም አባት አድርጎ የገለጹ ሲሆን የብፁዕ ካርዲናል ፒዛባላ በመንደሩ መገኘት ማኅበረሰቡ ብቻውን እንዳልሆነና ቤተ ክርስቲያን የዚህን ምድር መስቀልና ተስፋ በመሸከም ከልጆቿ ጎን እንደምትቆም እንዳስታወሳቸው አክለው ተናግረዋል። ብፁዕ ካርዲናል ፒዛባላ በበኩላቸው የቅድስት ድንግል ማርያም የፍልሰታ በዓልን የትንሣኤ ፍሬ ሲሉ የገለጹ ሲሆን ድንግል ማርያም ክርስቲያኖች እውነታውን በሰው ልጅ ስሌት ሳይሆን በመለኮታዊ ዓይን እንዲመለከቱ እንደምታስተምር ገልጸው በመቀጠልም ይህንን መልእክት በቀጥታ ከታይቤ ጋር በማያያዝ ሁኔታዎች የወደፊቱን ጊዜ አስቸጋሪ ወይም የማይቻል አድርጎ በሚያሳዩበት ጊዜ እንኳ ቢሆን ሕዝቡ በእምነትና በተስፋ ጸንቶ እንዲኖር አበረታተዋል። ፓትርያርኩ አክለውም ክርስቲያናዊ መገኘትን ለማስቀጠል ልብን ከፍርሃት ከተስፋ መቁረጥና ከአስቸጋሪ ሁኔታዎች ተጽዕኖ መጠበቅ እንደሚያስፈልግ አጽንኦት ሰጥቶ የገለጹ ሲሆን ነገር ግን መብቶቻችንን በተለይም የመኖር መብቶቻችንን ሳንተው ሕይወትን የሚያፈልቅ ማኅበረሰብን ሆነን መቀጠል እንፈልጋለን በማለት ሕዝቡ የጸናና ደፋር እንዲሆን መክረዋል። ብፁዕ ካርዲናል ፒዛባላ አክለውም ከአባ ባሻር በሚደርሷቸው መደበኛ መልእክቶችና ወቅታዊ መረጃዎች አማካኝነት በታይቤ እየተከናወኑ ያሉትን ሁኔታዎች በቅርበት እየተከታተሉ መሆናቸውን የገለጹ ሲሆን የአሁኑ የፓትርያርኩ ጉብኝት የተካሄደው ባለፈው ሐምሌ ወር እስራኤል የታይቤንና የሪሞን አካባቢን የተከለከለ ወታደራዊ ቀጠና በማለት ማወጇን ተከትሎ እስራኤላውያንና የውጭ ሀገር ዜጎች ወደዚያ ክልል እንዳይገቡ ወይም እንዳይቆዩ ያገደችበትን ሁኔታ ተከትሎ እንደሆነም ተነግሯል። የተከለከለ ወታደራዊ ቀጠና ተብሎ የተሰየመው አካባቢ የታይቤን የመኖሪያና የግንባታ ቦታዎች፣ የግብርና መሬቶችን እንዲሁም ሃይማኖታዊና ታሪካዊ ስፍራዎችን የሚያካትት ሲሆን ትዕዛዙ ለሃይማኖታዊ ጉዞ አድራጊዎች፣ ጎብኚዎች፣ ጋዜጠኞች፣ በጎ ፈቃደኞችና ሌሎች የውጭ አገር ዜጎች ወደ ታይቤ መግባት መቻልን በተመለከተ ጥያቄዎችን ማስነሳቱ ተመላክቷል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 13 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል በመግቢያችን ላይ ለመጥቀስ እንደሞከርነው ከሁለተኛው የቫቲካን ጉባኤ ሰነዶች መካከል ስለ ቤተ ክርስቲያን ሥርዓተ አምልኮ ወይም ሊቱርጊያ በሚገልጸው ሰነድ ላይ ተንተርሰን በምዕራፍ 7 ላይ መንፈሳዊ ኪነ ጥበብና ነዋየ ቅድሳት በሚል አርዕስት የቀረበ አንድ ጽሑፍ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን። ¶¶

0: መንፈሳዊ ኪነ ጥበብና ነዋየ ቅድሳት ስነ ጥበባት በማህበራዊ ተሰጦ ከተቀነባበሩ በጣም የላቁ ናቸው ከሚባሉ ስራዎች መካከል የመቆጠር መብት አላቸው። ይህም አባባል የሚያመለክተው በተለይ ሃይማኖታዊ ኪነ ጥበብና የሱ ከፍተኛ ውጤት የሆነው መንፈሳዊ ኪነ ጥበብ ነው። እነዚህ ሁለት ኪነ ጥበባት በባህሪያቸው በአንዳች አይነት መንገድ በሰው ስራዎች ሊገለጥ ከሚገባው ወሰን ከሌለው ከእግዚአብሔር ውበት ጋር ግንኙነት አላቸው። በድርጊታቸው የሰው ልጅ ማህበራዊ መንፈሳዊነት ወደ እግዚአብሔር እንዲያተኩር የሚደክምለት ፍሪያማ አስተዋጽኦ ለማበርከት ካልሆነ በስተቀር ሌላ ዓላማ የሌላቸው እንደመሆናቸው መጠን አምላክን ምስጋናና ክብርን በይበልጥ የሚገልጡ ናቸው። እንግዲህ እናታችን ቅድስት ቤተ ክርስቲያን የሥነ ጥበብንና የኪነ ጥበብን አፍቃሪ ሆናለች። በተለይም ለአምልኮ ጉዳይ የተመደቡ ነገሮቹ ሁሉ ብዙ ተገቢና ውብ እንደዚሁም የሰማያዊ እውነቶችን ምልክቶችና ምሳሌዎች እንዲሆኑ የእነሱን የላቅ አገልግሎት ሁል ጊዜ ትፈልጋለች። ስለዚህም ጉዳይ የኪነ ጥበብ ሰዎችን አሰልጥናለች። ቤተ ክርስቲያን በኪነ ጥበባት ከተደረጉ ሥራዎች የትኞቹ ለእምነትና ለመንፈሳዊነት የሚገቡ መሆናቸውን ሲወራረሱ የመጡ ሕጎችን የሚንከባከቡ መሆናቸውንና እንዲሁም ደግሞ ለቅዱሳት አገልግሎቶች ተስማሚ መሆናቸውን የመወሰንና የመብረጥ ሥልጣን ሁልጊዜ የራሴ መብት ነው ትላለች። ቤተ ክርስቲያን የንዋየ ቅድሳት ውበትና ክብር ባሉበት ሁኔታ አምልኮን በሚገባና አሳምሮ እንዲያገለግሉ በጥንቃቄ ከተመለከተችና ካጠናች በኋላ ቁሳቁሶችን፣ ቅርጾችን እንደዚሁም ጌጣጌጦችን በየዘመናቱ የተፈጠሩ የጥበባዊ የቴክኒክ እድገት ያመጣቸውን ለውጦች ትቀበላለች። ስለዚህ የጉባኤው አበው ስለነዚህ ነገሮች የሚከተሉትን ድንጋጌዎች አውጥቷል። ቤተ ክርስቲያን የራሳዊ የሆነ አይነተኛ መልክ ያለው ኪነ ጥበብ ከቶ የላትም። ዳሩ ግን እንደ ባህሪያዊ ተስጦና እንደ ሕዝቦች ሁኔታዎች እንዲሁም ደግሞ እንደ ልዩ ልዩ ሥርዓቶች ፍላጎት በየጊዜያቱ ልዩ ልዩ መልክ ያላቸውን ቅርጾች ትቀበላለች። እንደዚህ እያደረገችም በታላቅ ጥንቃቄ መጠበቅ ያለባትን የኪነ ጥበብ ቅርስ በየክፍላተ ዘመናት እውን እንዲሆኑ አድርጋለች። በጊዜያችን በየሕዝቡና በየአገሩ የሚፈጠር ኪነ ጥበብም ቅዱሳት ሕንፃዎችንና የተቀደሱ ሥርዓቶችን በሚገባ ክብር የሚያስጌጥ ከሆነ በቤተ ክርስቲያኒቱ ዘንድ ነጻነት ይኖረዋል። ይህ ኪነ ጥበብ ባለፉት ዘመናት ስለ ካቶሊካዊ እምነት ክብር ብለው በታላላቅ ሰዎች ከተዘመሩ ከምስጋና ማህሌታት ጋር ድምፁን መጨመር ይችላል። ርዕሰ ሊቃነ ጳጳሳት በትክክል የተቀደሰ ኪነ ጥበብን ሲያስፋፋና ሲደግፍ አስደናቂነት ያለውን ሥራ ከማድረግ ይልቅ ስለ ኪነ ጥበብ የላቀ ውበት ጥረት ማድረግ አለባቸው። ይህ መሠረተ ሐሳብ የተቀደሱትን አልባሳት ጌጣጌጥንም ጭምር ይመለከታል። ጳጳሳት ለእምነትና ለግብረ ገብና እንዲሁም ለቤተ ክርስቲያናዊ መንፈሳዊነት የሚቃረኑ እንዲሁም ደግሞ ቅርጾችን በማጣመም ወይም ኪነ ጥበባዊ ዋጋ በማሳጣት ወይም ዝቅተኛ ወይም ሐሰተኛ ፈጠራዊ ሥራ በማድረግ ትክክለኛው የሃይማኖት ስሜትን የሚያበላሹ የኪነ ጥበባትን ሥራዎች ከቤተ እግዚአብሔርና ከሌሎች ቅዱሳን ቦታዎች ለማስወገድ ጥረት ማድረግ አለባቸው። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ከሁለተኛው የቫቲካን ሰነዶች መካከል ስለ ቤተ ክርስቲያን ሥርዓተ አምልኮ ከሚያወሳው ከምዕራፍ 6 ላይ መንፈሳዊ ኪነ ጥበብና ንዋየ ቅድሳት በሚል አርዕስት ከቀረበው ከአንቀጽ 112 እስከ አንቀጽ 117 ድረስ ያለውን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን፣ የዛሬው የረቡዕ የነሐሴ 13 2018 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።